ሰላም አለኩም። እንደምን ናችሁ? እንደምን ናችሁ? እንደምን ናችሁ? እንደምን ናችሁ? እንደምን ናችሁ? እንደምን ናችሁ? ባህና ገባችሁ?